0: ድንገት ነው ጆድ ማውና ጆድ ጋሉ
1: በዛ አጊ ገጨተ
0: ከምኩ ጋሉ ነው ጆም ራር ጆም ባውሎ እንድሮክ ሙቸፈን ጀርስ ጀርስ ባምፑ እንድሪም ደካኝ ነው ኮይ ካልስ ነው ሰኮታ ገን ሙድ ዛገን ዋርታ ይባላል

የነበረው ነኝ ሙንባከር ሰይድ ጀሚል ማአለክ ሰይድ ጀሚል በሙባይ ንዮክ መንሶር ሙሰይድ ጀሚል ማአለክ መንሶር ሙሰይድ ጀሚል በቦነግ የኙ ደኝክ ጀሚል ጀሚል ወልበሱኩ ጆህዱ ሼህ ሼህ ያሱ መሐመድ ለኮኙንግ